0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እለተ እሁድ መስከረም 17 ቀን 2019 ዓ.ም ተመረጠ። ጤና ይስጥልን አድማጮቻችን። ለመላው የኦርቶዶክስ ክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዶቼ ቬለ ከቦን የቀጥታ ስርጭት ስቱዲዮ እነሆ የዕለቱ ስርጭታችን ጀመረ። አብራችሁን ቆዩ። ዳግም ያገረሸው የሰሜን ኢትዮጵያው ጦርነት 6ኛ ቀኑን አስቆጥሯል። በተለያዩ ግንባሮች ውጊያዎች ተፋፍሞ መቀጠላቸውን የሚያመላክቱ መረጃዎች እየወጡ ናቸው። የዕለቱ የዓለም ዋና ዋና ዜናን ያሰናዳው ዮሐንስ ገብረ እግዚአብሔር ተጨማሪ የሚነግረን ነገር አለ። እንደተለመደው ስርጭታችን የሚደመጥባቸውን አማራጭ የማድመጫ መስመሮች ላስታውሳችሁ። በሳተላይት ላይ ታገኙናላችሁ። በኢትዮ ሳት ላይ NSS 12 10985.0 ሜጋሄርዝ ሆሪዞንታል DW 08 አድራሻችን ነው። ትራንስፖንደሩ በMEH 01 ወይም ደግሞ በEH 01 ላይ ይገኛል። ከዚህ በተጨማሪ በኢንተርኔት ለምትከታተሉን አድማጮቻችን አማራጮች አሉ። DW አማሪክ ብላችሁ በእንግሊዘኛው ከጻፋችሁ በመተግበሪያ ላይ ታገኙናላችሁ። ከዚህ በተጨማሪ ደግሞ በማህበራዊ መገናኛ አውታሮች በፌስቡክ፣ በቴሌግራም እና በዩቲዩብ ስርጭቱ በቀጥታ ሲተላለፍ ታገኙታላችሁ። በእነዚህ አውታሮች በቀጥታ ስርጭት ሐሳብ፣ አስተያየት፣ ጥቆማ፣ መረጃዎቻችሁን ሁሉ ልታካፍሉን ትችላላችሁ። የዕለቱ ስርጭታችን የዓለም ዜናን በማስቀደም ነው የሚጀምረው። ዮሐንስ ገብረ እግዚአብሔር ደግሞ የዕለቱ ተረኛ ነው። ከዓለም ዋና ዋና ዜና ቀጥሎ የሚስተናገደው ሳምንታዊው የንወያይ መሰናዷችን ሰዓቱን ጠብቆ ይስተናግዳል። ዝግጅቱ በዛሬው መሰናዶ የሰሜን ኢትዮጵያው ጦርነት ጅማሮ፣ የአማጽያን ጥምረትና የአዲስ መንግስት ምስረታን በደምሳሳው ይቃኛል። በመስተንግዶ ሁኔታ ምራዲን ሳብራችሁ ቆያለሁ። አብሮነታችሁ ከኛ ጋር እንዲሆን ጋብዛለሁ። አሁን የዓለም ዜናን እናስቀድም። ዮሐንስ መቀጠል ትችላለህ።
0: የዲደብሊው ዜና።
2: ሰላም ጤና ስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹን። በሰሜን ኢትዮጵያ በቆቦና አላማጣ አካባቢዎች ከባድ ውጊያ ሲካሄድ እንደዋሉ መረጃዎች አመለከቱም። በአፋር ክልል የሚገኙት የአብዓላና ኢረብቲ ከተሞችም የጥምረት ለህልውና በተባለው ስብስብ አካል የሆነው የአፋር አብዮታዊ ፓርቲ እጉጉሞ ስር መሆናቸው ተነግሯል። በዚህ ጦርነት ምክንያት በርካታ የአብዓላና የኢረብቲ ነዋሪዎች መፈናቀላቸውና ለከፋ ችግር መጋለጣቸውን ተነግሯል። የኢራን እስላማዊ አብዮት የባህር ኃይል በሆርሙዝ ሰርጥ ትንቀሳቀስ ነበር ያላትን ንብረትነቷ የዩናይትድ ስቴትስ የሆነች ሰው አልባ ባህር ሰርጓጅ ድሮን መያዙን አስታወቀም።

0: የሳውዲ አረቢያ አየር ኃይል በየመን በሚገኝ አንድ የገበያ ማዕከል ፈጸመው በተባለ ድብደባ ቢያንስ 7 ሰላማዊ ሰዎች ተገደሉ። በጥቃቱ 40 ሰላማዊ ሰዎችም ቆስለዋል። በሌላ ዜና የሳውዲ አረቢያ ባለስልጣናት በሪያድ የሚገኙ ትምህርት ቤቶች ለአንድ ሳምንት እንዲዘጉ አዘዙ። የትምህርት ቤቶቹ መዘጋት ምክንያት በግልጽ ባይነገርም ከየመን ሁቲዎች ጥቃት ጋር ሳይያያዝ እንደማይቀር ተነግሯል። ዜና በዝርዝር። በሰሜን ኢትዮጵያ በቆቦና አላማጣ አካባቢዎች ከባድ ውጊያ ሲካሄድ እንደዋሉ መረጃዎች አመለከቱ። በአፋር ክልል የሚገኙ የአብዓላና ኤሬፕቲ ከተሞች የጥምረት ለህልውና በተባለው ስብስብ አካል የሆነው የአፋር አቤታዊ ፓርቲ እጉጉመ ስር መሆናቸውን ተናግሯል። በዚህ ጦርነት ምክንያት በርካታ የአብዓላና የኤሬፕቲ ነዋሪዎች መፈናቀላቸውንና ለከፋ ችግር መጋለጣቸውን ታውቋል። በዋግምራ ዞን ሶገቆጣ ዙሪያ ከባድ ውጊያዎች እንደነበሩ መረጃዎች ያመለክታሉ። ዘጌት ብሎ በደረሰን መረጃ መሰረት ደግሞ አላማጣ፣ ጥሙጋና ሰሌን ውሃ እንዲሁም በአካባቢው የሚገኙ አንዳንድ ቦታዎች በፌዴራል መንግስት ቁጥጥር ስር መሆናቸውን ታውቋል። እየተካሄደ ስላለው ደም አፋሳሽ ውጊያ በተመለከተ እስካሁን ከመንግስትም ሆነ ከታጣቂ ኃይሎቹ የተባለ ነገር የለም። በሌላ ዜና በመቀለ ከተማ በሚገኘው የትግራይ ቴሌቪዥን የድሮን ጥቃት እንደተፈጸመበት የፈረንሳይ ዜና አገልግሎት ዘግቧል። ይህ በእንዲህ እንዳለ በትግራይ የወጡ የባንክ አካውንቶች በአዲስ አበባ አገልግሎት እንዳይሰጡ መደረጋቸውና በዚህም መቸገራቸው አንዳንድ የትግራይ ተወላጆች ለዶቼ ቬለ ተናግረዋል። የባንክ አካውንቶቹ ለምን እንደተዘጉ እስካሁን ከመንግስት የተባለ ነገር የለም። በሱዳን በሁለት ትልልቅ ከተሞች አዲስ የድሮን ጥቃቶች መፈጸሙ ተነገረ። ዛሬ በማዕከላዊ ሱዳን በብሔራዊ ጦር ኃይሉ ቁጥጥር ስር በምትገኘው ዋድ መደኒ አቅራቢያ በሚገኝ የነዳጅ ዲፖ በድሮን ጥቃት መመታቱንና በደቡብ ዳርፉር ዋና ከተማ ኒያላም ከፍተኛ ፍንዳታዎች መከሰታቸውን የዓይን እማኞች ለፈረንሳይ ዜና አገልግሎት ተናግረዋል። ጥቃቱ የተፈጸመው የብሔራዊ ጦር ኃይሉ አዛዥ ጄኔራል አብደል ፈታህ አልቡርሃን ትላንት ቅዳሜ ዕለት በካርቱም ባደረጉት ንግግር የትኛውም ሀገር ቪዛ እንደማይፈልጉ ገልጸው የፈጥኖ ድራሽ ኃይሉ ሙሉ በሙሉ እስኪወገድ ድረስ ጦርነቱ እንደሚቀጥሉ በተናገሩበት ማግስት ነው። አሜሪካ ጄኔራል አልቡርሃን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለመሳተፍ ያቀረቡትን የቪዛ ጥያቄ የከለከለችው ሱዳን የቀረበላትን የሶስት ወር የተኩስ አቁም ስምምነት ውድቅ በማድረጓ ምክንያት እንደሆነ የዲፕሎማቲክ ምንጮች ጠቁመዋል። በደቡብ አፍሪካ የታጠቁ ግለሰቦች በፈጸሙት ጥቃት 27 ሰዎች መገደላቸውን የሀገሪቱ ፖሊስ አስታወቀ። በጥቃቱ 15 ሰዎች ቆስሏል። በጆሃንስበርግና በኬፕ ታውን ከተሞች በሚገኙ የመዝናኛ ስፍራዎች የተፈጸሙት ጥቃቶች ምክንያት እስካሁን ግልጽ አይደለም ብሏል ፖሊስ። ይሁንና አጥፊዎቹን ተከታትሎ በመያዝ ዝርዝሩን ይፋ እንደሚያደርግ አክሏል። ምክትል ፖሊስ ኮሚሽነር ፍሬድ ካካና ወንጀለኞቹ እንዲህ አይነት ጥቃት መፈጸም ፋሽን ነው ብለው ያስባሉ። እኛ ልንለምደውም እንደሚገባ እየገፋፉን ይገኛሉ። ነገር ግን ይህ ሊፈቀድና ሊታለፍ አይችልም ብሏል። በደቡብ አፍሪካ በተደራጁ ወንጀለኞችና መጤጠል ቡድኖች በሰላማዊ ሰዎች ላይ የሚደርሱ ጥቃቶች ከጊዜ ወደ ጊዜ እየጨመሩ መምጣታቸውን አጃንስ ፍራንስ ፕረስ ዘግቧል። ይህ ዶቼ ቬለ ነው። የሳውዲ አረቢያ አየር ኃይል በየመን በሚገኝ አንድ የገበያ ማዕከል ፈጸመው በተባለ ድብደባ ቢያንስ 7 ሰላማዊ ሰዎች መገደላቸው ተሰማም። በጥቃቱ 40 ሰላማዊ ሰዎችን ቆስሏል። የሁቲ ደጥፈጣ ተዋጊ ቴሌቪዥንን ጠቅሶ የጀርመን ዜና አገልግሎት ዴፒኤን ዘገበው ጥቃቱ የተፈጸመው ታዒዝ በምትባል ከተማ በሚገኝ የገበያ ቦታ ነው። ድብደባውን ተከትሎ የዕቃ መጋዘኖች ሲነዱና ከፍተኛ ጭስ መታየቱንም ታውቋል። የየመን የጤና ሚኒስቴር ድርጊቱን አጸያፊ ወንጀል ብሎታል። አክሎም የሳውዲ መንግሥት ሆን ብሎ ሰላማዊ ሰዎችን ኢላማ አድርጓል ሲል ከሷል። ጥቃቱን በተመለከተ ከገለልተኛ ምንጭ ማረጋገጥ እንዳልቻለ የጀርመን ዜና አገልግሎት በዘገባው ጠቅሷል። የኢራን እስላማዊ አብዮት የባህር ኃይል በሆርሙዝ ሰርጥ ትንቀሳቀስ ነበረች ያላትን ንብረትናቷ የዩናይትድ ስቴትስ የሆነችው ሰው አልባ ባህር ሰርጓጅ ድሮን መያዙን አስታወቀም። የባህር ኃይሉ ዛሬ በኢራን መንግሥታዊ ቴሌቪዥን ባሰራጨው መግለጫ ሰው አልባ የባህር ድሮኗ የስለላ ተግባራት ትፈጽም ነበር ብሏል። መግለጫው የኢራን ባህር ኃይል ባካሄደው የተቀናጀ ውስብስብ የስለላና የኤሌክትሮኒክ ውጊያ ንብረትነቷ ያሸባሪው የአሜሪካ የባህር ኃይል የሆነች ዘመናዊ የባህር ድሮን በቁጥጥር ስር አውሏል ሲል ገልጿል። ድሮኗ በሆርሙዝ የባህር ሰርጥ የስለላ ተግባራት ታከናውን እንደነበረ በማከል ኢራን በዚህ ወር መጀመሪያም ተመሳሳይ የአሜሪካ የባህር ድሮን በቁጥጥር ስር መዋሏ ይታወሳል ሲል የዘገበው የፈረንሳይ ዜና አገልግሎት ነው። የሳውዲ አረቢያ ባለስልጣናት በሪያድ የሚገኙ ትምህርት ቤቶች ለአንድ ሳምንት እንዲዘጉ አዘዙ። የትምህርት ቤቶቹ መዘጋት ምክንያት በግልጽ ባይነገርም ከየመን ሁቲ ጥቃት ጋር ሳይያያዝ እንደማይቀር ተነግሯል። በሪያድ የሚገኙ ስማቸው እንዲጠቀስ ያልፈለጉ ወላጆች ለአጃንስ ፍራንስ ፕረስ በሰጡት ቃለ ምልልስ ከሳውዲ ባለስልጣናት ትምህርት ለአንድ ሳምንት እንደሚዘጋና በርቀት እንደሚሰጥ አጭር ኢሜል ደርሶናል፣ ምክንያቱ ግን ግልጽ አይደለም ብሏል። የፈረንሳይ ዜና አገልግሎት በሳውዲ ባለስልጣናት የተጻፉ ኢሜሎች መልከቱንና ለመዘጋቱ የተሰጠ ምክንያት እንደሌለ ጠቁሟል። ይሁንና ከየመን ሁቲዎች ጥቃት ጋር ሳይያያዝ እንደማይቀር ዜናው አክሏል። አድማጮች፣ በመጨረሻም ዜና ስፖርት። ዛሬ በተከናወነው የበርሊን ማራቶን ኢትዮጵያውያን አትሌቶች በሴቶችና በወንዶች ምድብ አንጸባራቂ ድል አስመዝግቧል። ረፋዱ ላይ በተካሄደው 52ኛው የበርሊን ማራቶን በሴቶች አትሌት ትዕግስት አሰፋ 2 ሰዓት ከ11 ደቂቃ ከ04 ሰከንድ በሆነ ሰዓት በመግባት ድሉን በእጁ አድርጋለች። አትሌት ትዕግስት አሰፋ የበርሊን ማራቶን ስትሳተፍ ወይም ስታሸንፍ ይህ ለሶስተኛ ጊዜዋ ነው። በውድድሩ በዳቱ ሂርጳ ሁለተኛ፣ ደራ ዲዳ ደግሞ ሶስተኛ በመሆን ድሉን አድምቀውታል። በወንዶች ምድብ አትሌት ጉዮ ኦዶላ ርቀቱን በሁለት ሰዓት ከሁለት ደቂቃ ከ50 ሰኮንድ በመጨረስ አንደኛ ሲወጣ፣ አትሌት ገመቹ ዲዳ ሁለተኛ፣ ታንዛኒያዊው አትሌት ጋብርኤል ጌራልድ ሶስተኛ በመሆን አሸንፏል። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ላስታውሳችሁ። በሰሜን ኢትዮጵያ በቆቦና አላማጣ አካባቢዎች ከባድ ውጊያ ሲካሄድ እንደዋሉ መረጃዎች አመለከቱም። የኢራን እስላማዊ አብዮት የባህር ኃይል በሆርሙዝ ሰርጥ ትንቀሳቀስ ነበረች ያላትን ንብረትነቷ የዩናይትድ ስቴትስ የሆነች ሰው አልባ አውሮፕላን፣ ሰው አልባ ሰርጓጅ ድሮን መያዙን አስታወቀም። የሳውዲ አረቢያ አየር ኃይል በየመን በሚገኝ አንድ የገበያ ማዕከል ፈጸመው በተባለ ድብደባ ቢያንስ 7 ሰላማዊ ሰዎች መገደላቸው ተሰማ፣ 40ም ቆስለዋል። ዜናው በዚሁ አበቃ።
1: ለዓለም ዋና ዋና ዜና ዮሐንስ ገብረ እግዚአብሔርን አመሰግናለሁ። አድማጮቻችን፣ በመከታተል ላይ የምትገኙት ከዶይቼ ቬለ የሚተላለፍላችሁን የዕለት እሁድ የቀጥታ ስርጭታችንን ነው። በድጋሚ ለመላው የኦርቶዶክስ ክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ማለት እንወዳለን። በያላችሁበት አካባቢ በዓሉን እንዴት እያከበራችሁ ነው? ጻፉልን። በተከታይነት ወደ እናንተ የሚደርሰው ሳምንታዊ ዝግጅታችን እንወያይ ነው። የዛሬው የእንወያይ መሰናዷችን የሰሜን ኢትዮጵያ ጦርነት ጅማሮ፣ የአማጽያን ጥምረትና የአዲስ መንግስት ምስረታን በደምሳሳው ነው የሚቃኘው። ነጋሽ መሐመድ እንዲህ አዘጋጅቶታል።
2: እንወያይ። ጤና ይስጥልኝ አድማጮች፣ እንደምናላችሁ። ለዛሬው ውይይታችን ጥቅል ርዕስ ለመስጠት ያክል የኢትዮጵያ ወቅታዊ ፖለቲካዊ ምስቅልቅል ምክንያቱና መፍትሄው ብለነዋል። ኢትዮጵያ ፖለቲካዊ፣ አሁን ደግሞ ወታደራዊ ሁነቶች በፍጥነት እየተቀያየሩ ለተንታኞችና ለታዛቢዎችም ግራ እያጋቡ ያሉ ነው የሚመስለው። ጠቅላይ ሚኒስትር አብይ አህመድ መጋቢት 2010 የመሪነቱን ስልጣን ሲይዙ በአብዛኛው ኢትዮጵያዊ ዘንድ የሰላም፣ የዲሞክራሲ፣ የነጻነትና የብልጽግና ተስፋ ፈንጥቆ ነበር። ጠቅላይ ሚኒስትሩ በመጀመሪያዎቹ የሥልጣን ወራቶች የገቧቸው ቃላትና የወሰዷቸው አንዳንድ እርምጃዎችም ተስፋውን የሚያጠናክሩ አይነት ነበሩ። ብዙ ሳይቆይ ግን ብልጭ ብልጭ ያሉት የተስፋ ምልክቶችና እርምጃዎች ጨርሶ ባይጠፉም ጠውልገው ሀገሪቱ ከጦርነት ተመስጋለች። በልማዱ የትግራይ ወይም የሰሜን የሚባለው ጦርነት በብዙዎች ግምት ከ600,000 በላይ ሕይወት ቀጥፏል። ሚሊዮኖችን አፈናቅሏል። ሺዎች ተደፍረዋል። ደካማው የሀገሪቱ ኢኮኖሚም ወድሟል። ከጦርነቱ በፊት ኦሮሚያና ደቡብ ኢትዮጵያ አካባቢ አልፎ አልፎ ይደረጉ የነበሩ ግጭቶችና ጥቃቶች በጦርነቱ መሃልና ጦርነቱ በሰላም ስምምነት ካበቃ በኋላም ቀጥለው የአማራ ክልልም የጥቃትና ግጭት ማዕከል ወደ መሆን ተሸጋግሯል። ግጭት ጥቃት ውዝግቦቹ አይለው ኢትዮጵያ በየአካባቢዎቹ ከሸመቁ አማጽያን በተጨማሪ ማንነታቸው በግልጽ የማይታወቁ ታጣቂዎች መንገደኞችን ነጋዴዎችን ተማሪዎችን የሃይማኖት መሪዎችን ሳይቀር የሚገድሉ የሚያግቱ የሚያስቀዩና ገንዘብ የሚያስከፍሉባት ሀገርም ሆና ነበር። ባለፈው ግንቦት የተደረገው ምርጫው ጥት ጠቅላይ ሚኒስትር አብይ በውርስም በጦርነት መሃል በተደረገ ምርጫም 8 አመት የቆዩበትን ስልጣን ለተጨማሪ 5 ዘመን የሚያራዝም ማረጋጋጫ ብጤ ነበር። በምርጫው ጥት መሰረት የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ በመጪው መስከረም 25 አዲስ መንግስት እንደሚመሰረት ተሰናባቹ የሀገሪቱ የህዝብ ተወካዮች ምክር ቤት በቅርቡ አስታውቋል። አዲሱ መንግስት የሚመሰረትበት ጊዜ ሲጠበቅ መንግስቱ የኢትዮጵያን ተደራራቢ ችግሮች መፍታት አለመፍታቱ ሲያነጋግር ህወሓት ፋኖና ኦነሰን ጨምሮ 7 አማጺ ቡድናት የጠቅላይ ሚኒስትር አብይ አህመድን መንግስት በኃይል ከስልጣን ለማስወገድ የጋራ ጥምረት መመስረታቸውን አስታወቁ። ጥምረቱ የሚያስተናብራቸው ቡድናት ማንነት የሪዮት ዓለምና የዓላማ አንድነትና ልዩነት በቅጡ ሳይተነተን ሰሜን ኢትዮጵያ 4 አመት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ጦርነት ተለኩሶባታል። ባለፈው ማክሰኞ ለሊት አብዛኞቹ የምዕራብ መገናኛ ዘዴዎችና ፖለቲከኞች በኢትዮጵያ ፌደራላዊ መንግስትና በህዝባዊ ወያኔ ሐርነት ትግራይ ህወሓት መካከል የሚደረግ ያሉት ጦርነት ስለጀመረው ወገን ተፋላሚ ኃይላት እንደሚጠበቀው አንዳቸው ሌላቸውን ያወገዙና ይወነጀሉ ነው። የዛሬው ውይይታችን በጦርነቱ ጀምሮ የአማጽያን ጥምረትና የአዲስ መንግስት ምስረታን በደምሳሳው ለመቃኘት ይሞክራል። ምናልባት መፍትሄም ካለ ለመጠቆም እንሞክራለን። 3 እንግዶች አሉን። ፕሮፌሰር ስኬል ጋቢሳ ከዩናይትድ ስቴትስ፣ ዶክተር ቡዙነህ ጌታቸው በኩዊንስ ዩኒቨርሲቲ የፖለቲካ ሳይንስ አጥኚ፣ ዶክተር አብዲ መሐመድ ቡባል የቀድሞ የኢትዮጵያ ሶማሌ ክልል ምክር ቤት አባልና የፖለቲካ ተንታኝ ናቸው እንግዶቻችን። ጥያቄው ለሁላችሁም ነው፣ ግን የመጀመሪያውን መልስ ፕሮፌሰር ስኬል ይሰጡናል። ጦርነት ተጀመረ ሲባል ምን ተሰማችሁ? እርግጥ ነው በተለይ የሰሜን ወይም የትግራይ የሚባለው ጦርነት ብዙ ህይወት ማጥፋቱን፣ በሚሊዮን የሚቆጠሩ ሰዎች ማፈናቀሉን፣ ተፈናቃዮቹ በአብዛኛው እስካሁን ወደ የቀያቸው አለመመለሳቸውን እናውቃለን። ጦርነት እንደሚነሳም ብዙ ምልክቶች ነበሩ። ፕሮፌሰር፣
3: ጦርነት ተነሳ ማለት ጦርነት አልነበረም የማለት ያህል ነው። ያ ግን በሰሜን ኢትዮጵያ እንዳልከው በፕሪቶሪያ ምክንያት ጥይቶቹ መብረር አቁመዋል ማለት ከሆነ እሱ ከሆነ ምናልባት ግጭቶች በየቦታው ተነስተዋል። ያ ካልሆነ ጦርነት ቆሞ አቅም በአማራ ጦርነት ቀጥሏል ከፕሪቶሪያ በኋላ። በትግራይም ቢሆን የጦርነት ንግግሮች፣ ግጭቶች የሚመስሉ ብዙ ጉዳዮች ሲሰሩ ነው የነበረው። መንገድ ተዘግቶ፣ ነዳጅ ተከልክሎ፣ ደሞዝ ተከልክሎ የቃላት ጦርነት ሲካሄድ ነው የነበረው። ስለዚህ ትልልቅ መድፎች መቼ ነው መተኮስ የሚጀምሩት የሚለው ነገር ነው። እኔ በፍጹም እንደ አዲስም ነገር አላየሁትም። ጦርነት ቆሞም አቅም በኢትዮጵያ ውስጥ ባለፉት 8 ዓመታት ቢያስገርመው ቆሞ ነበር ቢባል ነው እንጂ ጦርነት ተነሳ የሚለው አያስገራሚ አልሆነም ለእኔ በፍጹም።
2: የሚያደርሰው ጥፋት አለ። እንግዲህ ብዙ ጊዜ እኛ ቁጥር ነው የምንጠራው። አሁን 600,000 ሰው አለቀ ወይም ተገደለ ስንል በእያንዳንዱ ቤተሰብ ላይ የሚደርሰው ስቃይና ሰቆቃ ቀላል አይደለም። አያሳዝንም? 4 ዓመት አይሞላም ያኛው ጦርነት ቀዝቀዝ ካለ እንደገና አሁንም ወደ ጦርነት ያው አካባቢ ሲመለስ እነዛው ኃይሎች ሲዋጉ
3: አዝነንማ አልቅሰንማ የምናደርገውን አትን ኢትዮጵያ ውስጥ ያለውም ሰው ከምድር ምንም ነገር አይመጣም ብሎ ወደ ጸሎት ከተመለሰ እኮ ቆይቷል። እግዚአብሔር ሰላምን ያወርድልን እንጂ በጣም በጣም ያሳዝናል። 600,000 ሰው የሚባለው እኮ በትንሹ ቁጥር ነው። ያም ቁጥር ከ600,000 እስከ 800,000 ነው የሚለው በትግራይ ብቻ፣ በትግራይ ወገን ብቻ። በኢትዮጵያ በኩል እኮ ብዙ ወታደሮች ናቸው እኮ የሚሞቱት ሲባል እኮ እዛም ወደ 400,000 ወታደሮች፣ የኢትዮጵያ ወታደሮች እኮ በጠቅላላው ጦርነት አልቀዋል ይባላል። ይሄ ለኢትዮጵያ ሕዝብ ለሚሞተው ወገን አይነገርም። በትግራይ እንኳን መንግስት ከተቋቋመ በኋላ ለቤተሰብ መርዶ ተነግሮ ነበረ። 29 ቢሊዮን ለጦርነት ውሏል። $1 ቢሊዮን 70 ቢሊዮን ያህል ወድሟል። ከዛ በኋላ ደግሞ ኢኮኖሚውን በማዳሸቅ ዋጋን ከፍ በማድረግ በጦርነቱ ሳቢያ በኢትዮጵያ ህዝብ ላይ የሚደርሰው የኢኮኖሚ ጉዳትም እኮ ይሄ አይደለም የሚባለው። እሱማ በጣም አሳዛኝ ነው። ለምን ከሞከርነው በኋላ 8 አመት ከተካሄደ በኋላ አሁንም ሌላ ዙር ቢሆን ነው የሚሻለው። እንዲያውም ወደ ኤርትራ ምን ሄደ የሚባለው ለኔ የሚገባኝ አይነት የፖለቲካ ሎጂክ የለውም። አዘነን፣ አለቀስን፣ ብዙ ሰው ቀበረን፣ አዝነናል በጣም።
2: ዶክተር ብዙነህስ ሁለቱንም ጥያቄ አንድ ላይ ይመልሱልኝ። መጀመሪያ ምን ተሰማውት ይሄ ግጭት ወይም ጦርነት መቀስቀሱ ያልተጠበቀ ነበር ወይ? ሁለተኛው ደግሞ ምንድነው የሚያደርሰው ጫና?
4: ጦርነቱ መጀመሩ ብዙም የሚገርም ነገር አልነበረም። ለምን ዝግጅቶች ነበሩ? አንደኛ የፕሮፓጋንዳ ዝግጅቶች ነበሩ። ሁለተኛ መሬት ላይም በተጨባጭ ለጦርነት ዝግጅቶች ነበሩ። የሚያስገርም ነገር የለም። ትንሽ እኔን ያስገረመኝ 7ቱ ወይም በዋናነት 3ቱ የፖለቲካ ኃይላት ጥምረት ፈጥረናል መንግስትን ከስልጣን በጉልበት ለማውረድ ካሉ በኋላ ከቀናት ከሁለት ቀን በኋላ ጦርነቱ መጀመሩ ትንሽ የሚያስገርም ነገር ይመስለኛል። ጥምረቷም የመጣችው የታሰበበት የበሰለ ነገር እንዳልነበረና ህዋት ጦርነቱ እንደማይቀር እርግጠኛ በሆነበት እንደዛ የመግለጫዎችን በጥድፊያ አምጥቶ ለጦርነቱ ጥሩ ሽፋን እንዲሰጠው ቅድመ ሁኔታዎችን በቶሎ ቶሎ ያዘጋጀ ነው ይመስለኝ። ጦርነቱ መጀመሩ ብዙ ማስገራሚ ባይሆንም ከታይሚንጉ ጋር አንድ ላይ መምጣቱ ትንሽ የሚያስገርም ሆኗል ለፖለቲካ ተመልካች። ጉዳቱ በጣም ተተንትኗል። ጦርነት አስከፊ ነው፣ በጣም ያሳዝናል። ቢያንስ በፕሪቶሪያ ስምምነት ቶክስ እንዲቀንስ እና ሰላም እንዲወርድ እድል ከፍቶ ነበር። 4 አመት ሙሉ ሰላም ሳይወርድ የተፈናቀሉት ወደ ቀያቸው ሳይመለሱ 4 አመት ማለት በጣም ሰፊ ጊዜ ነው። በዛ ጊዜ ሁሉ መካላት የሚጠበቅባቸውን ሳይወጡ ድጋሚ ሌላ ዙር ሰፊ ጦርነት፣ ትናንሽ ግጭቶች በየቦታው ነበሩ። እንደዚህ ሰፊ ጦርነት መጀመሩ ደግሞ የበለጠውኑ የህዝቡን ስቃይና ሰቆቃ ከማራዘም ውጪ ምንም የሚያመጣው ለውጥ እንደሌለ ስናስብ የበለጠውኑ እናዝናለን። በታሪካችን ምናልባትም ጠንካራና ጥሩ የሚባለው የሰላም በሌሎች አካላት ድጋፍም ቢሆን ፕሪቶሪያ ላይ ተፈርሞ ያንን መጠቀም አለመቻላችን እጅግ በጣም ነው የሚያሳዝነው።
2: ዶክተር አብዲስ
5: ጦርነት መጀመሩ ብዙም የሚያስገርም ነገር አይደለም፣ አላስገረመንም። ጦርነት ለመጀመር የነበሩት ምክንያቶች ስፔሻሊ የትግራይ ኢንትሪ መንግስት እርሶ ህወሀት ወደ ቦታው ሲመለስ ፕሪቶሪያ መፍረሱንና ወደ ጦርነት መግቢያ ምክንያት እንደሚሆን ይታወቅ ነበር። ድሮን ጥቃቶችም ነበሩ፣ የሚጠበቅ ነገር ነበር። ምክንያቶቹ ነበሩ። ለማስቆምም ያህን ያህል የዲፕሎማሲክ ጥረቶች አልተደረጉም። አሁን ግን መጀመሩ በዚህ ቀናት መጀመሩ እኔ እሱም አያስገርመኝም። ለምን የትብብር ለህሉና ብሎ 7 ድርጅቶች ጥምረት ምስረታ ያወጁበት ቀን ከዩናይትድ ኔሽን ጀነራል አሰምብሊ ከሁለት ቀን በፊት ማድረጋቸው በዲፕሎማቲክ ዓለም አቀፍ የሚመጣ ፕሬቸር እያወቁ ህወሀት ላይ የነበረውን ጫና እንዳለ ሆኖ ከምስረታቸውም በኋላ እና ከዛ በፊት የነሱ የነበሩት ጥያቄዎች አንድ አላማ ይኖራቸዋል፣ አብሮ መዝለቅ ይችላሉ ወይ፣ አገሪቱን አብሮ ማረጋጋት ይችላሉ ብሎ ይነሳ የነበረውን ጥያቄዎች እና በዓለም አቀፍ ኮሚኒቲ ላይ ኢትዮጵያ መንግስት እንደ መንግስት ዩኤን ጀነራል አሰምብሊ አካባቢ የሚደረጉት ሎቢ እና የዲፕሎማቲክ ጥረቶችንን ከዛ የሚመጣው ጫናም ለመቀነስ ጥምረቱንም ምስረታው እንዲጠናከር ወደ ውጊያ ይገባሉ የሚል ሀሳብ ነበረኝ። ብዙ ጥያቄዎች አሉ፣ ብዙ አለመግባባቶች ውስጣቸው ሊኖር ይችላል የሚል ፍራቻም ስለነበረ ወደዛ መግባታቸው የተጠበቀ ነበር። የሚያመጣው ጉዳት በጣም የሚያዛዝን ጉዳት ያመጣል። ያው የዘው ህይወት የንብረት ባለፈው ጦርነት የመጣውን እንደተነገረ ሆኖ አሁን ግን እንደውም ይህን ጦርነት አስከፊ የሚያደርገው የኢኮኖሚው ችግር ነው። አገሪቱ ያለው ኢንፍሌሽን፣ ድርቅም አለ ሁሉም አካባቢዎች። እንደዚህ አይነት ትልቅ ጦርነት አንድ አካባቢ ሲኖር ደግሞ ትናንሽ ጦርነቶች በየድንበሩ የሚከሰቱ ነገሮች ደግሞ ይረሳል፣ ሌላ አካባቢ ከፍተኛ ጉዳት ያመጣል እና አስከፊ ነው፣ አዛዛኝ ነው።
2: በተለይ ዶክተር ብዙነህና ዶክተር አብዲ ስላነሳችሁት እሱኑ እናስከትል። ይሄ ጥምረት የተባለው 7 አማጺ ቡድናት ናቸው። አንዳንዶቹ ለሁለት ስለተከፈሉ እኔ የለሁበትም አለሁበት የሚባል ውዝግብ እንደቀጠለ ነው። ይሄ ጥምረት በመግለጫው ላይ በኃይል ነው መንግስትን ለማስወገድ የሚለው። የጥምረቱ አባል ፓርቲዎች ወይም አባል ቡድናት የርዕዮተ ዓለም አንድነት፣ የዓላማ አንድነት፣ መግባባታቸው፣ እስከዛሬ የነበራቸው ግጭትና ውዝግብ እሱ ተተንትኖ ሳያበቃ ነው አሁን ጦርነቱ የተጀመረው። ስለዚህ ለታዛቢም ለተንታኝም ትንሽ ግራ የሚያጋባ አይነት ነው። ነገር ግን ጥምረቱ የሰላም የሚል ነገር አላነበብኩም። ምናልባት እናንተ አሁን ታግዙኛላችሁ አንብባችሁ ከሆነ ይሄ ማለት ቢያንስ ህወሀት የተቀበለውን የፕሪቶሪያም ግጭትን የማስቆም ስምምነትን ሙሉ በሙሉ አፍርሶታል ማለት ነው? ሌሎቹ ኃይላትስ በድርድር የሚባል ነገር መፍትሄ የለም ማለታቸው ነው? ወይስ የመጨረሻውን ጦርነት በኃይል ብቻ ብለው ነገር ግን መሀል ላይ ድርድርና የፖለቲካ መግባባት ከተፈጠረ እሱን ይቀበላሉ ማለት ነው? ፕሮፌሰር እስቄል እስቲ ምንድን ነው ያነበቡት? ምንድን ነው የተረዱት ስለ ጥምረቱ? ፕሮፌሰር ስልኳቸው ተቋርጧል መሰለኝ። ዶክተር ብዙነህ ይከተሉልኝ።
4: ጥምረቱ ምንም የዓላማ አንድነት የስትራቴጂ አንድነት ምንም የሌላቸው ፓርቲዎች ናቸው አንድ ላይ የመጡትና ጥምረት ለሰርቫይቫል ወይም ለህልውና ብሎ ያሉት። እርስ በርስ ሆሪዞንታል ወይም የጎንዮሽ ግጭት ላለመጋጨት እርስ በርስ ላለመዋጋት የገቡት ስምምነት አድርጊ ነው እንጂ የሚወስደው በጋራ ሆኖ ምንም የሚያሳኩት የጋራ ዓላማ የላቸውም። እና ጥምረቱ ከመታወጁ ከሶስት ቀን በፊት ሾልኮ የወጣ መረጃ ለሚዲያ ሲደርስ ጃል መሮ ራሱ ለሚዲያ ሪፖርት አድርጓል። የኦላ ልቀመ ነበር ምንም የገባነው ስምምነት የለም አለ። የገባነው ግን ታክቲካል የሆነ አላያንስ ፈጥረናል እንጂ ጽምዶ ውስጥ የለንበትም ነው ብሎ የገለጸው። ያ ማለት ምንድን ነው? ምንም የተዘጋጁት የበሰለ ነገር የተግባቡበት ክሊር የሆነ ዶክመንት አይዲዮሎጂያቸው አላማቸው ምን እንደሆነ የሚገልጽ ነገር የለም። እና ይሄንም ረዳው እኔ እርስ በርስ ላለመዋጋትና በወረቀት ደረጃም ቢሆን ዓለም አቀፍ ጫና ከፍ ለማድረግ መንግስት ምናልባትም በግፊት ወደ ድርድር እንዲመጣ ከማድረግ የዘለለ የጋራ ወታደር አቋቁሞ የጋራ ውጊያ አካሂዶ መረጃዎችን ተቀባብሎ አንድ ላይ የሚያስኬዱት ነገር ያለ አይመስለኝም። ህወሓትም እነሱን የፈለገው የመጨረሻውን አማራጭ በውትድርናም እያስፈራራ መንግስት ላይም ጫና አድርጎ የዓለም አቀፍ ተቋማት ወይም ኢንተርናሽናል ኮሚኒቲ ይሄን ነገር ትኩረት ሰጥቶት መንግስትን ምናልባትም አስገድዶ ህወሓት ወደሚፈልገው ዳይሬክሽን እንዲወስድ ለማድረግ የተሳበች የመጨረሻ ካርድ አድርጌ ነው የምወስደው እንጂ በተጨባጭ መሬት ላይ ምንም ኮኦርዲኔሽን ያላቸው ወይም በዓላማ የሚገናኙ በግብም የሚገናኙ አይደሉም። ከአብይ ከማስወገድ የዘለለ ምንድን ነው የምናደርገው የሚል የተግባቡበት ነገር የለም። ጂኦግራፊካሊ ይሄ መሬት ይገባኛል፣ ይሄ ግዛት ይገባኛል የሚሉ በአይዲዮሎጂ ኢትዮጵያ እንዴት ትሁን፣ ወደፊት ዕጣ ፈንታዋ እንዴት መሆን አለበት ሀገረ መንግስቱ የሚለው ላይ የማይስማሙ ፓርቲዎች ናቸው። እና ለሰላም አማራጭ ምንም አላስቀምጡም። ኦፍኮርስ ህወሓት የሰላም አማራጭን እንዳልተቀበለ የሚያሳየው ባለፈው ሜይ ጀኔራል ታደሰን ከስልጣን አውርዶ በኃይል ደብረጽዮን ወደ ስልጣን ሲመጣ ከ2020 በፊት የነበረውን ህገወጥ የተባለውን የትግራይ ምክር ቤት ወደ ስልጣን ሲመልስ ያኔ አበቃለት የፕሪቶሪያ ስምምነት። ምናልባትም የፌዴራል መንግስት በተቻለ መጠን እኔ እንደምመለከተው ጦርነት ላለመጀመር እና ትግራይን እዛው ባለበት ለመተው ብዙ የታገሰ ይመስለኛል እንጂ ስምምነቱ ከተሻረ እና ቲፒኤልኤፍ እንደፈለገ ማድረግ ከጀመረ ቆይቷል። አሁን ዛሬ ላይ የሚወጣው ሪፖርት ምንድን ነው? ጄኔራል ታደሰ ራሱ ከቤት እስረኝነት ወደ ማረሚያ ቤት ተወስዷል። ሌሎች ሾልኮ የወጡ ጄኔራሎች አሉ። እርስ በርስ መስማማት የለም። ስለዚህ የተወሰነ ግሩፕ ቲፒኤልኤፍ ውስጥ እምቢ ያለ አለ። እነሱ ናቸው የመጨረሻዋን እድል እየሞከሩ ያሉት እንጂ ምንም በተጨባጭ ወደ ሰላምም የሚመጡ አይደሉም። ኢትዮጵያንም ወዴትም የሚወስዱ አይመስለኝም። ወደ ባሰው ምስቅልቅል በተለይ የትግራይ ህዝብ ከፍተኛ ዋጋ እንደሚከፍል ምንም ጥያቄ የለውም።
2: እዚህ ጋር ዶክተር ብዙነህ አጭር መልስ የሚሰጡኝ ከሆነ አያይዤ ልጥቀስ። ከሜይ ጀምሮ ህወሓት በፕሪቶሪያው ስምምነት መሰረት የተመሰረተውን ጊዜያዊ አስተዳደር ወይም መሪ ከስልጣን አስወግዶ መልሶ ስልጣኑን ይዟል። ህወሓት ራሱ ግን እንደ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ደንብ መሰረት ታግዷል ቆይቷል። የፌዴራሉ መንግስት ምን ነበር የሚያደርገው? አዲስ አበባ ላይ ይሄ ቢሆን ሌሎች ተቃዋሚ ፓርቲዎች ይህም ቢያደርጉ ዝም ይል ነበር? እና የኢትዮጵያ መንግስት ግጭቱን ራሱን ይፈልገው ነበር ወይ? በትክክል ህወሓት ህግ እያፈረሰ ከነበረ፣ ስምምነት እያፈረሰ ከነበረ፣ ከህወሓት ሰዎች ውስጥ ወይም መሪዎች ውስጥ የተወሰኑት ይህን ነገር እየገፉ ከሆነ ወደ ጦርነት የመሄዱን ነገር እነ ዩናይትድ ስቴትስ ማዕቀብ እስከመጣ ደርሰዋል። ምን ነበር የሚያደርገው የኢትዮጵያ መንግስት? ይደግፈው ነው ይፈልገው ነበር ማለት ነው?
4: እንደዛ ማለት አይደለም። በኢትዮጵያ ፖለቲካ ታሪክ ወታደር ያለው ብቸኛ ፖለቲካል ፓርቲ ህወሓት ብቻ ነው። ሌሎች ተቃዋሚ ፓርቲዎችም በለው ገዢ ፓርቲ ሌጋሊ ካወራን፣ በህጉ መሰረት ካወራን ወታደር የላቸውም። ህወሓት ግን ወታደር ኖሮት ምርጫ የሚወዳደር ከአፍንጫው የታጠቀ ብቸኛ የፖለቲካል ፓርቲ ህወሓት ነው። ስለዚህ የምርጫ ቦርድ ህገ ወጥ ነህ ብሎ ከአመት በፊት በትክክል ጉባኤ አላካሄድክም፣ የሚያስፈልገውን አላሟላህም ብሎ ህገ ወጥ ሲያደርገው ህወሓት ከምንም አልቆጠረውም። እና የፌዴራል ተቋማትን ምክር ሀሳቦች የምርጫ ቦርድ ምክር ሀሳብ አይቀበልም፣ አይተገብርም። ስለዚህ የፌዴራል መንግስት ማድረግ የሚችለው ምንድን ነው? አንተ እንዳሳየኸው እንዳልከው በጉልበት ወታደር ልኮ እነሱ ማሰር ነው። ያ ደግሞ ወዴት ያመራል? ወደ ጦርነት ነው የሚያመራው። ዞሮ ዞሮ የፌዴራል መንግስት በተቻለ መጠን እዛው አስቀምጦ ህወሓትን ክልሉንም ይቆጣጠሩ ከፈለጉ ግን በተቻለ መጠን በዲፕሎማሲ ሰዎቹ ወደ ሰላም እንዲመለሱና የፕሪቶሪያ አግሪመንትን በተሸራረፈ መንገድ የተወሰነ እንዲራዘም እንዲቀጥል ጥረት ሲያደርግ እንደነበረ ነው የምረዳው እንጂ ህወሓት እምቢተኝነቱማ ካየ ነው እያንዳንዷ ስቴፕ ላይ ዲስሪጋርድ እያደረገ ነው። ከፌዴራል የሚመጣ ማንኛውንም ነገር አይቀበልም። ኮኔክሽን የለውም። አንድ ክልል እንዴት ነው ከፌዴራል መንግስት ጋር ሳይነጋገር ሀገር ሊመራ የሚችለው?
2: ፕሮፌሰር ስኬል ስልኮ ተቋርጦ ነው። የመጀመሪያው ጥያቄ ለእርስዎ ነበረ። ጥያቄው እነዚህ ሰባት አማጺ ቡድናት የመሰረቱት ጥምረት ባወጣው መግለጫ በኃይል በጦርነት በስልጣን ላይ ያለውን የጠቅላይ ሚኒስትር አብይ አህመድን መንግስት ማስወገድ የሚል እንጂ የሰላም ሐሳብ የድርድር ሐሳብ አልጠቀሱም። ይህ ማለት ህወሓት በይፋ ከዚህ ቀደም የተስማማበትን የፕሪቶሪያ የሚባለውን ስምምነት በይፋ አፍርሶ የድርድርም የውይይትም ምናልባት የዲፕሎማሲ መንገድንም የሚዘጋ ነው ወይ?
3: አመሰግናለሁ። የኔ ስልክ አልተቋረጠም ነበር፣ የሰራ ነው የነበረው ግን ድምጽ አይሰማም ነበር። ስለዚህ ይቅርታ። ይህንን ጥምረት የመሰረቱት ሰባት ድርጅቶች ናቸው። ነገር ግን ንግግሮች ሁሉ በሚነገሩበት ጊዜ ህወሓት መስርቶት ህወሓት እንደዚህን ሁሉ አንድ ላይ አምጥተው እነሱ ለራሳቸው የሚዋጉበት ምንም ምክንያት እንደሌላቸው የህወሓት መሳሪያ እንደሆኑ የኤርትራና የግብጽ ተገዢዎች እንደሆኑ እኔ እንዲህ አይነት ድርቅና ክርክር ውስጥ ለመግባት አልፈልግም። ምክንያቱም ከእውነት ጋር የተያያዘ ነገር አይደለም። ሁለተኛ ደግሞ ቆይተዋል። ይሄ 8 ዓመት ሙሉ ጉረፈርዳ ላይ ሰሞት እንደሆን ህወሓት አደረገ። እዚህ ላይ እንደሆነ ህወሓት ወደ ስልጣን ሊመጣ ነው። ህወሓት ብቻ እንዳለ የኦሮሞ ነጻነት ግንባር ምንም የራሱ ዓላማ እንደሌለው፣ ፋኖ የሚዋጋበት ሌላ ምክንያት እንደሌለው፣ አፋር ለራሱ የሚዋጋበት ምክንያት እንደሌለው፣ ከሶማሌ የሶማሌ ምክንያት እንደሌላቸው የኦጋዴን ልግ እነሱ ምንም የራሳቸው የሚዋጉበት ምክንያት እንደሌላቸው እና እንደሌሉ አድርጎ የሚነገረው ንግግር እኔ በዛ አይነት ንግግር ውስጥ ምንም ፈጽሞ ለመከራከርም ለመነጋገርም ይሄን ያህል ስሜትም አይሰጠኝም። ነገር ግን የተደረገውን ትብብር ወደ ህወሓት ብቻ ዝቅ ለማድረግ የሚደረግ የፖለቲካ ታክቲክ ነው የሚሆነው። አቶ ነጋሽ፣ እንደሱ አይነት ንግግር ለእኛ አይጠቅምም፣ ለሀገራችንም አይጠቅምም። ሁሉም የየራሳቸው ምክንያት አላቸው። 3 ምክንያቶች አስቀምጠዋል አንድ ላይ የመጡበትን። ስለዚህ ወደ ህወሓት ለምን እናወርደዋል? እንደዛ አድርገን ነው
2: ወደ ህወሓት አላወረድነውም እኮ። ስምምነቱን ጥምረቱን ከፈጠሩት ውስጥ አንዱ ህወሓት ነው። ህወሓት ደግሞ የፕሪቶሪያ ስምምነትን የተፈራረመ ነው። እርግጥ ነው ከኦላ ጋር የኢትዮጵያ መንግስት ታንዛኒያ ውስጥ ሙከራዎች ነበሩ፣ ድርድሮች፣ የደረሱበት ስምምነት የለም። ከሌሎቹ ጋር ተደራድሮም ተስማምቶም አያውቅም። ይሄ 7ቱ ቡድኖች አሁን የመሰረቱት ጥምረት በጦርነት ወይም በኃይል የጠቅላይ ሚኒስትር አብይ አህመድን መንግስት ለማስወገድ ነው የሚለው። የሰላም ስምምነት፣ ድርድር ወይም ውይይት የሚባሉ የዲፕሎማሲ ጫናዎች የሚባሉ ምናልባት መጀመሪያ ላይ ጥያቄውን ሳነሳ አልተከታተሉኝ ካልሆነ በስተቀር በሰፊው ስላልተተነተነ ሊተነተን ይችላል። እኔም ያላነበብኩት ካለ እናንተ ትነግሩናላችሁ። ነገር ግን እነዚህ ኃይሎች ወደ ጥምረት ሲመጡ ያስቀመጡት ነገር በይፋ መግለጫቸው ላይ በኃይል መንግስትን ከስልጣን እናስወግዳለን ነው። ይሄ ማለት ህወሓት የዚህ ጥምረት አባል ሲሆን የፕሪቶሪያን ስምምነት አፈረሰ ማለት ነው ወይ ነው ጥያቄው። ዶክተር ብዙነህ፣ የፕሪቶሪያን ስምምነት ህወሓት ያፈረሰው ሜይ ላይ ነው፣ የኢንትሪም ገቨርንመንት የትግራይ ክልልን ጊዜያዊ አስተዳደር ፕሬዚደንት አስወግዶ ስልጣን ሲይዝ ነው ያፈረሰው የሚል መልስ ሰጡ። ስለዚህ ይሄ ነበረ ዋናው ጭብጥ።
3: እዛ ላይ ከሆነ ህወሓት ተፈራርሞ ያለው ፕሪቶሪያን አፈረሰ ከሆነ ፕሪቶሪያ የፈረሰው የዛኑ የተፈረመበት ቀን ነው። ለምን ካልከኝ በተፈረመበት ቀን የኢትዮጵያ ጠቅላይ ሚኒስትር ወደ ደቡብ ኢትዮጵያ ሄደው ስምምነት እንደተፈረሙ ሳይሆን ጦርነት እንዳሸነፉ ኢትዮጵያ አሸንፋ አንደኛ እንደወጣች ነው የተናገሩት። በዛን ቀን ፈረሰ ባለን በዛኑ ቀን መፍረስ ጀመረ። ከዚያ በኋላ ፕሪቶሪያ አንዳንድ አንቀጾች አሉ። ትጥቅ አስረክብ ሲባል ትልልቅ ትጥቅ አስረክበዋል። ከዛ በኋላ ሞኒተሮችም ሄደው አይተው ትጥቆች መንግስት እንደተረከበ ተነግሯል። ነገር ግን ሌሎች ጉዳዮች አሉ። አንድ መንግስት የህግ አዋቂዎች ይህንን ሊናገሩ ይችላሉ። ሌላውን የትግራይ መንግስት አልልህም ቲፒኤልኤፍ ነህ ካለና አብሮ ከተዋዋለ በኋላ የኢትዮጵያ መንግስት ከህወሓት ላይ የሽብርተኝነትን አንስተዋል። ምርጫ ቦርድ ግን ህግ የለኝምና አልፈርምም አለ። የራሱ የኢትዮጵያ ምርጫ ቦርድ አብሮ የተዋዋለውንና በዓለም አቀፍ ህግ መሰረት ፊርማውን ያስቀመጠውን ህወሓት አለ ብሎ ያለውን እንደሌለ በምትናገርበት ጊዜ ስምምነቱን አፈርሰሃል ማለት ነው። የተዋዋሉበትን ጉዳይ ለምሳሌ ተፈናቀሉ ሰዎችን የመመለስ ጉዳይ ወደ ምዕራብ ትግራይ በህገ መንግስቱ መሰረት ነው ወደ ስታተስ ኮ አንቴ ይላል። ወደዛን መልሳለን በሚልበት ጊዜ ምዕራብ ትግራይ ውስጥ ያሉትን በወረራ የያዙትን የአማራ ክልል ኃይሎች የፌዴራል ክልል ኃይሎችን አስወጥቶ ተው ወደ ቤቱ መመለስ በሚገባው ጊዜ ይሄንን ማድረግ የሚችለው የመንደር ውስጥ ወሬ ያለ ህወሓት ነው እምቢ ያለው የሚሉት ይሄንን ማድረግ ችሎታም ያለው ይሄንን ማድረግ የሚችለውም የኢትዮጵያ መንግስት ነው። ያንን አላደረግም። ከዛ በኋላ ቀደም እንደተናገርኩት ይሄ መንገድ በዝጋቱ በጀት መያዙ ነዳጅ መከልከሉ ሁሉ ከዛ በኋላ የተደረገው በኢትዮጵያ መንግስት በኩል ነው። በድሮን መደብደብ የተጀመረው በኢትዮጵያ መንግስት በኩል ነው። ስለዚህ ህወሓት ነው ያፈረሰው አሁን የሚባለው በዚህኛው በመጋቢት ወር ነው የሚባለው ምንም ከእውነታ ጋር የሚያያዝ ነገር አይደለም። መደረግ የሚገባቸው ነገሮች አልተደረጉም። መጨረሻ ላይ አንድ ነገር ልበል። በህገ መንግስቱ መሰረት የፖለቲካ ችግሮችን ለመፍታት ወደ ፖለቲካ ንግግር እንገባለን ተብሏል። አልገቡም። እሱን እንደማድረግ የፌደራል መንግስቱ በምዕራብ ትግራይ የተከዜ ዘብ ማሰልጠን ጀመረ። ራሱ በአፋር በኩል የቲፒኤፍ ጦር ነው የሚባለው ራሱ የፌደራል መንግስቱ ማሰልጠን ጀመረ። ስለዚህ ነገሩ የቆየ ነው። ስራ ላይ አልዋለም እንበል እንጂ ግንቦት ወር ነው የፈረሰው የሚለው ይህን ያህል ተቀባይነት ያለው ከእውነት ጋር የተያያዘ አይመስለኝም እኔ።
2: ዶክተር አብዲስ ምንድን ነው ያለው አስተያየት ስለ ጥምረቱ አንድነት? ጥምረቱ ለሰላም ያለው ቦታ እንዴት ነው የሚያውት? ዶክተር አብዲ አሉ? በልማዱ የኢትዮጵያ ስልክ ነበር የሚያስቸግረን። አሁን ግን የውጭዎቹም እያስቸገረን ነው። ዶክተር አብዲ ጋር እየሞከርን ነው። እስከዛው ድረስ ዶክተር ብዙነህ እርሶ አጭር አስተያየት ይሰጡኛል። የአካባቢው ሀገራትን እና ኃይላትን ተሳትፎ በዚህ አሁን በተጀመረው ግጭት ይሁን ወይም እስካሁን በነበረው ግጭትና ውዝግብ እንዴት ነው የሚያውት? የኃይል አሰላለፍ ለውጥ አለ? ምን ያህል ነው የምናውቀው? ምን ያህል ነው የሰፋውስ ይሄ የኢትዮጵያው ግጭትና ውዝግብ?
4: እውነት ነው የኃይል አሰላለፍ አለ። አንተ ራስህ እንደጠቀስካቸው ወደዛ የነበረው ወደዚህ፣ ወደዚህ የነበረው ወደዛ ሆኗል እና የጎረቤት ሀገራት በተለይ ኤርትራ በኢትዮጵያ ጉዳይ ውስጥ እጇን ካስገባች ቆይታለች። 2020 በነበረው ጦርነት በፌዴራል መንግስቱ በኩል ሆና ቲፒኤልኤፍን ስትዋጋ የነበረች፣ አሁን ደግሞ ተመልሳ ከቲፒኤልኤፍ ጋር ጥምረት ፈጥሮ የአብይ አህመድ አስተዳደርን ከስልጣን ለማውረድ እንቅስቃሴ ተጀምሯል። ይሄ ምንም የታወቀ ጉዳይ ነው። ቲፒኤልኤፍም ይሄን ነገር ይፈልገዋል። ለዛም ነው ድንበር መጠበቅ የፌዴራል መንግስቱ ስልጣን ሆኖ ሳለ ቲፒኤልኤፍ በራሱ ፍቃድ በትግራይ በኩል ያለውን ድንበር ከፍቶ ህዝብ ለህዝብ ግንኙነት በሚል የኤርትራ ሰራዊት፣ የኤርትራ ኃይላት እንደፈለጉ እንደገቡ እንዲወጡ፣ ሰዎች ራሱ በህገ ወጥ እንዲዘዋወሩ የሚያመቻቸው ቲፒኤልኤፍ ራሱ ነው እና የፕሪቶሪያው ስምምነት አለመፈጸሙ በከፊልም ይሁን በሙሉ በሙሉ ምንም አያከራክረንም። ግን ላለመፈጸሙ እኔ አንድ ወገን ነው ተጠያቂ ነው ብዬ አልወስድም። ቲፒኤልኤፍ ያጠፋቸው ያበላሻቸው መስራት ያለበት ያልሰራው አለ። በፌዴራሉ በኩልም ያልተሰሩ በአግባቡ ያልተከናወኑ ጉዳዮች አሉና የኃይል አሰላለፉ የታወቀ ነው። ኢትዮጵያ ይገባኛል የምትለው የቀይ ባህር ወይም አክሰስ ቱ ዘ ሬድ ሲ የሚል አለ። በሌላ በኩል ደግሞ ኢጅፕት እንደ ዋና ተዋናይ ነው የምትነሳው። ኃይል አሰላለፉ ከኤርትራ ጋር ሆኖ ከቲፒኤልኤፍ ጋር እንዲሁም ከሱዳን መንግስት ጋር ሆኖ ኢትዮጵያ ላይ ጫና ማድረግ ያን ስትራቴጂ ነድፏል። ኢትዮጵያም ደግሞ በዛው መጠን የሱዳን ጦርነት ውስጥ እጇ እንዳለበት በተደጋጋሚ ሪፖርቶች ይወጣሉ፣ ነቀፋዎች አሉ። የኢትዮጵያ መንግስት ያንን አይቀበልም፣ በዛ በኩልም የኤርትራ መንግስት ያንን አይቀበልም እና ይሄ ደግሞ በፖለቲካ ውስጥ የተለመደ ነው። ማንም ጥፋት አጥፍቷል ወይም እንዲያርጋል ሲባል አይቀበልም እና የኃይል አሰላለፉ ዞሮ ዞሮ ጦርነቱ ከተጀመረ ኢትዮጵያ በውስጥ ባሉ ኃይላት ብቻ ከዚህ በኋላ ሼፕ እንደማትደረግና ጦርነቱ አድማሱን አስፍቶ ለሙሉ የአፍሪካ ቀንድ ከባድ የሆነ ጫና እንደሚፈጥርና ለሀገሪቷም ከፍተኛ የሆነ ጥፋት እንደሚያስከትል የታወቀ ነው። ምክንያቱም የኃይል አስተላለፉ በጣም ጦርነቱን ሼፕ ያደርገዋል ብዬ ነው የማስበው።
2: ዶክተር አብዲስ ስልኮ ተቋርጦ ነበር ለመጀመር ለቅድሙ ጥያቄ፣ እስቲ እዚህ ላይ አስተያየት ይስጡን።
5: ይሳተፋሉ። እንደሚሳተፉም እኮ አብይ አሁን የሚመራው የኢትዮጵያ መንግስት ጋብዞታል። እኔ የተለየ አቋም አለኝ። ኤርትራ አሁን ይሄን ጦርነት መሳተፍ ወይ ሱዳን መሳተፋቸው የሚያስከርም ነገር አይደለም። ባህር ጥያቄ ማንሳት አገራትን ድንበሮች የሚጥስ አይነት ጥያቄ በኃይል እናመጣለን እንደ ሀገር ደግሞ ኤርትራን አናቅም ብሎ ያወጀው እስከ ፓርላመንት ድረስ የገባው አብይና የአብይ መንግስት የሚመራው አብይ ነበር። አርኤስኤፍ አብይ እንደሚደገፍ ደግሞ እሱ በአደባባይ የወጣ ጉዳይ ነው። ጀነራል ባልቻን ባለፈው ሀገራት ፈርሳሉ የሚል ይህን መጋበሱ እንደኔ የአብይ መንግስት እና አካሄድ ነው ብዬ ያምናለው። አሁን ያለው የትግራይ መንግስት እና ኢትዮጵያ መንግስት ያለው ችግር ምክንያት የሆነ ጉዳይ እንጂ የኤርትራ እንደ መንግስት ኤርትራ አሁን ኢትዮጵያን ድንበር ጥሶ የገባበት ሁኔታ አይታይም። ወይስ ኤርትራ መንግስት እስካሁን ኢትዮጵያ ይገባኛል ጥያቄ የሚያነሱበት ጉዳይ የለም። ዋናው ይህንን ጦርነት ወደ ቀጣዩ ጦርነት ለመውሰድ እያሰበ ያለው በባህር ጥያቄም ይሁን በተለያየ ምክንያት የጋበዘው አብይ መንግስት ነው የሚል እምነትና አመለካከት አለኝ።
2: ፕሮፌሰር ስቄል
3: ኦልሬዲ ተያይዟል። ቅድም ስለ ትብብሩ ስታነሳ ያላልኩት ነገር ምንድነው ያለው? እነዚህ ትብብር ላይ ያሉት አንደኛ እርስ በርሳችን አንታኮስም ነው ያሉት። ሁለተኛ ሀገራችን በእኛ ላይ እየፈረሰች ስለሆነ ሀገራችንን በአንድናድን ነው የሚሉት። ሶስተኛ ይሄ መንግስት ከተወገደ በኋላ ኢትዮጵያውያን በሙሉ አንድ ላይ ተቀምጠው የራሳቸውን መንግስት እንዲመሰረቱ ለማስቻል ነው የሚለው እና ለዚህ ነው እነሱ የተቋቋሙት። ከነዚህ ከውጭ ካሉት ጋር አያያዝም የሚያያዝበት መንገድ ካለ የኢትዮጵያ መንግስት ለማያያዝ የሚሞክር ነው ከሌሎች ከውጭ ኃይሎች ጋር። የውጭ ኃይሎችን ደግሞ አሁን ዶክተር አብዲ ሲለው እንደነበረው በፕሪቶሪያ ስምምነት መሰረት ኢትዮጵያ የራሷን የግዛት አንድነት ለመጠበቅ በድንበር ላይ ወታደር ማስቀመጥ ሲገባት ቲፒኤልኤፍ ነው የተከለከለው የሚባለው። ይሄ ምንም ተቀባይነት ያለው ጉዳይ አይደለም። የኢትዮጵያ መንግስት አልሞከረም። በኤርትራ በኩል ደግሞ መጀመሪያ ላይ በሩን የከፈተው ቲፒኤልኤፍ ነው የሚባለው። በሩን የከፈተው ኤርትራን ጋብዞ አምጥቶ የኤርትራ ወታደሮች ገንዘብ ተከፍሏቸው ኢትዮጵያ ውስጥ ኖረው ይሄንን ዓለም ሁሉ የመሰከረው በዚህም የወንጀል ተጠያቂነት ኤርትራም ኢትዮጵያም ብዙ ቦታ የተመነጀሉበት ነው። ለዚህ ግን ወደ ኤርትራ ኢትዮጵያ ውስጥ ገብታ ከሆነ በአደባባይ ጠርተው ይሄ በድብቅ አይደለም በፓርላማ ላይ እናመሰግናለን ከኤርትራ ጋር ባንታረቅ ኖሮ ጠፍተን ነበር ብለው የተናገሩት የኢትዮጵያ ጠቅላይ ሚኒስትር ራሳቸው ናቸውና ወደ ኢትዮጵያ እንዲገቡ ኤርትራውያን ዝም ብሎ ገቡ የሚባለው ያስገባቸው የኢትዮጵያ መንግስት ናቸው። አሁን ደግሞ በወደብ ጉዳይ ላይ በዓለም አቀፍ ደረጃ ብዙ ህጎች አሉ። ወደብ ኢትዮጵያ ከፈለገች ወደብ ተጠቃሚነት መብት አላት። ነገር ግን ከዚህ በፊት በታሪክ ወንብድና ነው የተወሰደብን። አሁን በቦሌ ይሁን በባሌ እንወስዳለን፣ ኤርትራ የሚባል መንግስት አይኖርም የሚሉት የኢትዮጵያ መንግስት ናቸው። እንዲያውም ባለፈው ጊዜ ኢትዮጵያ የውጭ ጉዳይ ሚኒስትር እና የኢትዮጵያ የጸጥታ ክፍሉ ኃላፊ የአውሮፓና የአሜሪካን አምባሳደሮች ጠርተው ኤርትራና ትግራይ አንድ ላይ ሊገሉን ነው ሊወሩን ነው ብለው በተናገሩበት ጊዜ በአሁኑ ጉዳይ ላይስ በኤርትራ ላይ የተነሳችሁ እናንተ ናችሁ ብለው ነው የነገሯቸው። ይሄም ደግሞ የአደባባይ ጉዳይ ነው። ኢትዮጵያ ባለስልጣኖች ናቸው። እዚህ ላይ ኤርትራ እኔ ወደ ኢትዮጵያ ልግባ ያለችበት መንገድ አይታየኝም። እንዲያውም የኢትዮጵያ መንግስት ተጠይቋል በዚህ ጉዳይ ላይ ኤርትራ ወደ ትግራይ ገብቶ አሁንም አሉ ለምን አታስወጡም በፕሪቶሪያ ስምምነት መሰረት ተብሎ በተጠየቁበት ጊዜ የኢትዮጵያ ጠቅላይ ሚኒስትር የተባሉት በፓርላማ ላይ ቁጭ ብለው ያሉት በአልጀርስ ስምምነት መሰረት የተሰጣቸውን መሬት መውሰድ ይችላሉ፣ የአልጀርስ ስምምነት የሚባል ነገር እንዳለ አድርገው እንዳልተተው አድርገው መግባት ይችላሉ፣ የቀረ ነገር ካለ ደግሞ እናጠናለን ያሉት እሳቸው ናቸው። አጥንተው ምን እንዳደረጉ አናውቅም። በህገ መንግስት መሰረት የተስማሙበትን ማስፈጸም የፌዴራል መንግስቱ ጉዳይ ነው። በሱዳን በኩል ባለው የማሰልጠኛ ጣቢያ ላይ ለአርኤስ ሲያሰልጠን የነበረው የኢትዮጵያ መንግስት ነው። ማሰልጠኛዎቹ አሁንም አሉ አሶሳ ላይ። ከአሶሳ ላይ የድሮን ማሳረፊያ አስቀምጠው የሱዳን መንግስት ሲወጋ የነበረና እዛም አንድ ሁለት ድሮኖች የተከሰከሱበት የኢትዮጵያ መንግስት ነው። ይሄ ምንም በአደባባይ ያለ ጉዳይ ነው። ጦርነትን ለማቆም አሁን የሚችለው የኢትዮጵያ መንግስት ነው። ዩኒላተራል ሲስፋየር በትግራይ ጊዜ እንዳደረገ አሁንም ዩኒላተራል ሲስፋየር አድርጎ በሰላም እናድርገው እስቲ አዲስ ጅማሬ እናድርግ ማለት የሚችለው የኢትዮጵያ መንግስት ነው።
2: እሺ፣ የኢትዮጵያ መንግስት ባለፈው ግንቦት መጨረሻ ላይ በተደረገው ምርጫ መሰረት አዲስ መንግስት ይመሰረታል። ጠቅላይ ሚኒስትር አብይ አህመድ የሚመሩት የብልጽግና ፓርቲ ነው የሚመሰርተው። በአብዛኛው የምክር ቤት መቀመጫዎች ስላለው በኢትዮጵያ ህገ መንግስት መሰረት ከዚህ አዲስ መንግስት የምንጠብቀው ነገር አለ? ዶክተር ብዙነህ፣ እስካሁን ካየናቸውና በጣም የተወሳሰቡ ከሆኑ ፖለቲካዊና ወታደራዊ ጉዳዮች በመነሳት ከአዲሱ መንግስት ምን እንጠብቃለን? ምናልባት አሁን ፕሮፌሰር እዝቅኤል እንዳሉት ሲስፋየር ይሁን ሌላ መንገድ ተፈጥሮ ወደ ሰላም እንምጣ የሚል ነገር አለ? ይኖራል ብለን ተስፋ እናደርጋለን?
4: ፕሮፌሰር ባነሱት አስተያየት መስጠት እፈልጋለሁ እና አንደኛው የሆነ አንድ ሁሉንም ነገር በአንድ የመጠቅለል ነገር ነው ያየሁት። ምክንያቱም በ2020 የነበረው ጦርነት ኤርትራ ተሳተፈ ማለት አሁን እያወራን ያለ ነው ከፕሪቶሪያ ስምምነት በኋላ የመጣውን ዳይናሚክስ አይተን አሁን ስለተጀመረው ጦርነት እንጂ መጀመሪያ የኢትዮጵያ መንግስት ኤርትራን ኢንቫይት አድርጎ አመስግነዋል እና ስለዚህ እነሱ ናቸው አሁንም እዛ ያሉት የሚለው ነገር ብዙም አያስኬድም። በግልጽ የኤርትራ መንግስት ከቲፒኤልኤፍ ጋር እንደሚሰራ ቲፒኤልኤፍ ራሱ ዶክተር ደብረጽዮን ከማንኛውም ኃይል ጋር ተስማምተን አብይ አህመድን እናስወግዳለን። በብልጽግና መቃብር ላይ ነው የኢትዮጵያ ነጻነት የሚገነባ ብሎ ራሱ ገልጿልና አብሮ አይሰሩም የሚለው ነገር አስኬደም። ሁለተኛ ብዙ ሺህ እንዲሞት ምክንያት የሆነ ታጣቂ ኃይል ባለበት የፌዴራል መንግስት ሂዶ ድንበር እንዲጠብቅ ወታደር ይላክ ማለት በየቀኑ ጦርነት ይኑር ከማለት ምንም የዘለለ መፍትሄ የለውም። አሁን ሪያሊስቲካሊ ማውራት አለብን እንጂ ወረቀት ላይ ያለውን ነገር ብቻ መተግበር አስቸጋሪ ነው የሚሆነው። ልክ የኢትዮጵያ መንግስት እንደሚወቀሰው አርኤስኤፍን ሰፖርት ያደርጋል፣ ድሮን ላንዲንግ ኤሪያዎች ኢትዮጵያ ውስጥ አሉ እንደሚባለው ሙቹዋል የሆነ አንዱ አንዱን የመጉዳት ነገር ባለበት የኢትዮጵያ መንግስትም ቁጭ ብሎ ሱዳንም ይሁን ኤርትራ ኢጅፕትም የፈለገችውን ታደርግና የኢትዮጵያ መንግስት ዝም ብሎ ይቀመጥ የሚለው አስኬደኝ። ይሄ ባላንስድ የሆነ ፐርስፔክቲቭ ያስፈልገናል። እና የወደብ ጉዳይም በተነሳ ቁጥር ሌጂትሜት የሆኑ ጥያቄዎች መነሳት ለህዝቡ አጀንዳ እንዲሆን ወደ ፐብሊክ አቴንሽን ማምጣት የተለመደ የሀገራት ሪያሊስቲክ የሆነ ናሽናል ኢንትረስታቸውን የሚያስጠብቁበት መንገድ ነው። አሁን አዲስ የሚመሰረተው መንግስት ትኩረት ማድረግ ያለበት ምንድን ነው? ሰላም ማስፈን ነው። አሁን የኢትዮጵያ ዋናው ችግር በየቦታው ሽፍታ አለ፣ ሰው ወጥቶ መግባት ይቸገራል፣ ዘረፋዎች አሉ፣ ሰዎች ይታገታሉ። ከተቻለ ከታጣቂ ቡድኖች ጋር መደራደር ለይስሙላ ሳይሆን መንግስትም ከልቡ መደራደር አለበት እና ሰላም ዋናውን ትኩረት ማግኘት አለበት። የኑሮ ውድነት መቆጣጠር ያስፈልጋል። ስራ አጥነት በጣም ሰፍቷል። ስራ አጥነት መስፋቱ ደግሞ በየቦታው ወጣቶች ወደ ሸማቂዎች፣ ወደ ሬበል ግሩፕ ጆይን እንዲያደርጉ ስለሚያበረታታ እዛ ላይ መሰራት አለበት።
2: ዶክተር አብዲ፣
5: ከመንግስት ምስረታው በፊት አንድ ነገር ማለት የፈለግኩት ትብብር ለህሉና ድርጅቶች የተሰባሰቡት ሰባቱ ድርጅቶች በምንም አይስማሙም የሚለው ሊገባኝ ስላልቻለ ነው። ፖለቲካ አርት ኦፍ ፖሲቢሊቲ ነው። እነዚህ ድርጅቶች ህዝባዊ ጥያቄዎች ይዘዋል። ህዝባዊ ጥያቄ ይዣለሁ ብሎ የሚነሱት እና ለአመታት የቆዩት ህዝብ ድጋፍን መኖራቸው የተወሰነም ቢሆን የሚታወቁ ድርጅቶች አይስማሙም ሲባል ኢትዮጵያ ህዝብን ማስማማት አይችልም የሚለውን ድምዳሜ ሊወስድ እና አስቸጋሪ እንደ ሀገር መቀጠል እንችላለን የሚያስብል ጉዳይ ሊሆን ይችላል እና አይስማሙም የምለው መደምደም እንስማማለን። ልዩነታችንን በሰላማዊ መንገድ በህዝብ ውሳኔ በወሰን ተስማምተናል ብሎ የቀረበ ድርጅቶች አይ በምንም ተአምር አይስማሙም፣ የመሬት ይገባኛል ደግሞ ሁሉም የኢትዮጵያ ክልሎች ዞኖችም ጭምር የመሬት ይገባኛል ጥያቄዎች አሉት፣ ለመስማማት ለመደራደር በሰላማዊ መንገድ ተስማምተናል ብሎ የመጡት ድርጅቶችና በግልጽ ጽፎ ያቀረቡትን አይተስማሙ የምለው ነው። አዲሱ መንግስት አሁን ያለው የኢትዮጵያ ችግሮች እና ሀገሪቱ ያለችበት ሁኔታ ይቀየራል የሚል እምነት የለኝም። ብልጽግና የሚመራው የአብይ መንግስት አሁን በሀቅ መምራት አገሪቱ ማይችል አሁን አገሪቱ ያለችበት ችግሮች ለመውጣት አቅምም ፍላጎትም የሌለ መንግስት ነው። ሶ አንድ ሰው ግለሰባዊ አገሳስ ስለሆነ አዲሱ መንግስት አሁን ያለችው ኢትዮጵያ አሁን ውስብስብ የፖለቲካ፣ የኢኮኖሚ፣ የማህበራዊ ችግሮች ይፈታል የሚል እምነት የለኝም።
2: ፕሮፌሰር ዝቅኤልስ፣ አዲስ የሚመሰረተው መንግስት ምን ይጠበቃል? ምን ማድረግ አለበት ብለው ያስባሉ? ያደርጋል ብለውስ ይጠብቃሉ? ወይም
3: አዲስ ነገር ቢጀምር እኔ ደስ ይለኛል። በኢትዮጵያ ውስጥ አሁን የተደራረበ የተጠላለፈ የኢኮኖሚ፣ የፖለቲካ፣ የዲፕሎማሲ፣ የወታደራዊ ችግር አለ። ይህንን ምርጫ አሸነፈ አላሸነፈ አንድ መንግስት ብቻ ወይም አንድ ፓርቲ ሊፈታው አይችልም። አሁን ሊፈታ የሚችለው በድርድር ብቻ ነው። 8 ዓመት ሙሉ ከትግራይም ከአማራ ክልልም ከኦሮሚያም ከቤኒሻንጉል ጉሙዝም ከሌሎችም ጋራ ውጊያ ተሞክሯል። የታወቀ ነው። የፖለቲካ ችግሮች በወታደራዊ መልክ አይፈቱም። ስለዚህ አዲስ ነገር ቢሞክሩ ደስ ይለኛል፣ ማድረግም አለባቸው። ነገር ግን እስካሁን ድረስ የመጣንበት መንገድ ይህንን አይነግሩኝም። ቅድም ትግራይን በተመለከተ ቅድም ያልኩት አለ። በአማራ ክልልም የሰላም ኮሚቴ ለማድረግ ብዙ ጥረት ሲደረግ ነው የነበረው። ታዋጊዎቹ አይደሉም እነሱን አንቀበልም ያሉት። የሰላም ኮሚቴ ብሎ በአማራ ክልል ሲንቀሳቀስ የነበረውም ትብብሩን ከየት እንዳጣ ተናግሮታል። በኦሮሚያ በኩል የኦሮሞ ነጻነት ግንባር እስከ ታንዛኒያ ድረስ መሪውን ሁሉ ትልቅ ሪስክ ወስደው እዛ ድረስ ሄዷል። የኦሮሞ ነጻነት ሰራዊት አይደለም ውሳኔው እንዳያልቅ ያደረገው። ጉዳዩን በአግባቡ አውቀዋለሁ። ያን ጊዜ እንዲፈርስ ያደረገው የጠቅላይ ሚኒስትሩ መልእክተኛ የነበረ ነው። ይህንን እናውቃለን ማን እንዳደረገው። ይህንን ያጠፋው የኢትዮጵያ መንግስት ነው። በዚህም ምክንያት ነው የሰላም ሚኒስትር ደኤታ የነበረው ታዬ ደንደአ በእጅ ሰው ደም መጥጅ መታጠባል ብቻ ነው የምትወዱት እናንተ ብሎ እስር ቤት የገባው። በእነሱ በኩል ፈቃደኝነት አተው አይደለም። ነገር ግን አንደኛ ልማትን አቁሜ ኢትዮጵያን በጀት በጠቅላላ ተጠቅሜ ለሺህ ዓመት ድረስ እዋጋለሁ፣ ማንም አያሸንፈኝም። የኢትዮጵያ ወጣት ስራ አጥ ነውና ስራ አጡን ለ20 ዓመት ጦርነት ማስቀጠል እችላለሁ፣ አስታጥቄ ካይሮ ጎዳና መላክ እችላለሁ ያለው በተቃዋሚዎች በኩል ያለው አይደለም፣ ራሱ ብልጽግና ነው። ይሄኛው የመጣበት መንገድ አያዋጣኝም። የጦርነቱንም መንገድ መከራናል። ይሄ ነገር ገብቶት ራሱ የብልጽግናው መንግስት ከሌሎች ጋራ በመደራደር ችግሮችን ሁሉ ለመፍታት ቢመርጥ ጥሩ ነው። ለመምረጥ ደግሞ አዲስ ለመጀመር በአዲስ መንግስት ይችላሉ። የኢትዮጵያ ወታደርም ደክመዋል። የኢትዮጵያ ኢኮኖሚም ደክመዋል። ኢትዮጵያውያንም ደክመዋል። ስለዚህ ሌላ መንገድ እኔ ራሴ መክራቸዋለሁ። ሌላ መንገድ ብትሞክሩ ይሻላል እንጂ የወታደራዊ መንግስቱና የዲፕሎማሲ ጨዋታውና በገንዘብ በመበተን የሚያልፍ ነገር የለም የሚል ሀሳብ ነው ያለኝ። አቶ ነጋሽ አመሰግናለሁ።
2: እኔም አመሰግናለሁ። እናጠቃለሁ። ዶክተር ብዙነህ አጭር ማጠቃለያ ይስጡን። ከዚህ በኋላ ምንድን ነው መፍትሄው ይላሉ? ፕሮፌሰር እስቀኤል የተቋቋሙታል ለመጨረሻ ላይ ከገዢው ፓርቲ የሆነ ለውጥ መምጣት አለበት ወይም ቢመጣ ደስ ይለኛል ብለዋል። እርሶስ ምንድን ነው የሚሉት?
4: አመሰግናለሁ። መፍትሄ የሚሆነው ድርድር፣ ንግግር፣ ስምምነቶች ናቸው። ትግራይን በተመለከተ ኦልሬዲ የተፈራረሙት የፕሪቶሪያ ስምምነት አለ። ሌላ አዲስ ድርድር እናደርግ ከተባለም ማድረግ ይቻላል። ነገር ግን እኔ የሚመስለኝ የተፈራረሙትን ስምምነት ሙሉ በሙሉ ወደ መተግበር መግባት አለባቸው ብዬ ነው ማምነው። ዓለም አቀፍ ተቋማትም መንግስትንም የትግራይ ኃይላትንም ጫና አድርጎ የፕሪቶሪያ ስምምነት ሙሉ በሙሉ ሳይሸራረፍ እንዲፈጸም አስፈላጊውን የሆነ ጫና ብቻ ሳይሆን ድጋፍን ማድረግ አለባቸው። ማቀላጠፍ፣ ንግግሮችን ማፋጠን አለባቸው። ሁለተኛ የሚመስለኝ ሶስቱ አሁን ዋና ኃይላት የኦላ፣ የፋኖና የቲፒኤልኤፍ ምንም እንኳን አጀንዳቸው አብይ አህመድን ከስልጣን ማውረድ ነው፣ ብልጽግና መጣል ነው ቢሉም ኮዛቸው የተለያየ ነው። ስለዚህ አንድ ላይ ተጨምቆ ድርድር ማድረግ የሚቻል አይደለም። ቲፒኤልኤፍ ከመንግስት ጋር መደራደር ብችል በእርግጠኝነት መናገር የሚቻለው ይሄ ጥምረት የተባለው ይፈርሳል ወዲያው። ከኦላ ጋር ሰፐሬት የሆነ ድርድር ያስፈልጋል። የኦላ ኮዝ እና የቲፒኤልኤፍ ኮዝ የተለያየ ነው። ኦላም እንደተጀመረው በዛንዚባር የተጀመረው ድርድር ቀጥሎ ኦሮሚያ ውስጥም ሰላም መስፈን አለበት፣ በጦርነት ሳይሆን በንግግር። ከፋኖም ጋር የተገናኘ ያው ነው። ሰፓሬት የሆነ ኮዞች ናቸው ያሏቸው። መላው የኢትዮጵያ ሕዝብ ደግሞ አንድ ላይ የሚፈልገው ነገር አለ። ዲሞክራሲን ነው የሚፈልገው፣ በሰላም ወጥቶ መግባት፣ የተሻሻለ ኑሮ፣ እነዛን ይፈልጋል። ያ ግን የሚመለሰው በጦርነት አይደለም። የኢትዮጵያ ሕዝብ ቲፒኤልኤፍን የሚያምንበት ምንም ምክንያት የለም። ቲፒኤልኤፍ ራሱ እኮ ከኦነግ ጋር ሳይደራደር መደራደር አቅቶት 30 ዓመት ሙሉ ተዋግቶ ሕዝቦች በየጫካው የሞቱበት፣ ወጣቶች ከሀገር የተሰደዱበት ነው። በምን አግባብ ነው አሁን ኦላን ይዤ ዲሞክራሲን አመጣለሁ የሚለው? ያንኑ ሳይክል ነው የምንደግመው እንጂ ሌላ ምንም አዲስ ነገር የለም። ወደ ስልጣን ሊመጡ ይችላሉ፣ መልሶ አንዱን አንዱን ይወጋል። የውሸት ፕሮሚስ፣ የውሸት ቃል መግባት አያስኬድንም። እናውቃቸዋለን፣ ማን ምን እንደሆነ ቁጭ ብለን አይተናል። ዋናው ነገር መሆን ያለበት ለድርድር የሚመች ጥያቄዎችን ማቅረብ ነው። ተቃዋሚዎች ወይም ሸማቂዎች በዲሞክራሲያዊም ይሁን በከፊል ዲሞክራሲያዊም ይሁን በምርጫ የተመረጠን መንግስት አንቀበልም የሚሉ ከሆነ ድርድር ልታካሄድ አችልም። ሪያሊስቲክ የሆነ ፖለቲክስ ነው ማውራት ያለብን። 100% አልቀበልህም ከስልጣን ውረድ ብሎ ድርድር የለም። ትጥቅ አልፈታም ብሎ ድርድር የለም። መንግስትም ደግሞ የተቃዋሚዎች ጉዳይ ወይም የሸማቂዎች ጉዳይ ምንም አጀንዳ የላቸውም ብሎ ልደራደር ብል አያስኬድም። እሱም ጄኒውንሊ አንዱ አንዱ ሪኮግናይዝ አድርጎ ሪስፔክትፉል የሆነ ፖለቲካል ዲያሎግ ማድረግ አለባቸው ብዬ ነው ማስበው። ያ ከሆነ የኢትዮጵያ ችግር ሊፈታ ይችላል።
2: ዶክተር አብዲ አጭር ማጠቃለያ ይስጡ።
5: አሳብንኛል ከዶክተር ብዙነህ። ፕሪቶሪያ ጊዜው ያለፈበት ስምምነት ነው። አሁን በኋላ አፕሊካብል አይደለም። ሌላው ድርጅቶቹ አይስማሙም የሚለውንም ውስጥ የዘለቀ የኢትዮጵያ ችግሮች ፖለቲካ አለመተማመን መግለጫ ነው እንጂ አንድ ድርጅቶች ተስማምተን ወደ ተነጋግረን ልዩነቶቻችንን በሰላማዊ መንገድ መፍታት ተስማምተናል ብሎ እነዚህ ድርጅቶች አልተስማሙም ብሎ መፍረጅ እና አይለወጥም ብሎ መደምደም ኢትዮጵያ ውስጥ ያለው የነበረውን የአለመተማመን እና ፍረጃ ፖለቲካ ነው እንጂ የተቀየረ ነገር የለም። ወደፊት አሁን ያለው የብልጽግና መንግስትም ባህሪው መቀየር አለበት። አልቀየረም። የጎረቤት ሀገራትን ድንበርና ሉዓላዊነት አልተቀበለም። ወደ ናሽናል አጀንዳ ወስዳለሁ ብሎ እየፎከረ ነው። ተመርጧል ወይ? ምርጫው ፍትሐዊ ነው? ኢትዮጵያ የነጻና ገለልተኛ ተቋማት ኖራት ነው? ተመርጧል የሚለው ራሱ ተጠያቂ ነው። ግን እንደ መንግስት ራሱ እንቀበል ቢባል ግን ባህሪው አልተቀየረም፣ ታማኝም አይደለም። እነዚህ ሰባቱ ድርጅቶች ከብልጽግና ጋር ስምምነት ገብቷል። ኦነለፍ ከብልጽግና ጋር ስምምነት ነበር፣ አፍርሶ አዲስ ኦነለፍ ነው የፈጠሩት። ኦላም ሙከራ አድርጓል። ያው አንድ ላይ ኦነ ኢኮኖም ገብቷል፣ ያ ስምምነት ፈርሷል። ቲፒኤልኤፍ ከዛ አውዳሚ ጦርነት በኋላ ፕሪቶሪያ ስምምነት ፈርሷል። ታማኝነትና ቀጣይነት አልኖረም። አሁንም ሶስት ነገሮች ከተቀየሩ ምናልባት ወደፊት በሰላማዊ መንገድ መቀየር ይቻላል የሚል እምነት አለኝ። አንዱ ኢትዮጵያ ውስጥ ያሉት ፖለቲካ ችግሮች ህዝባዊ መሰረት አላቸው። ድርጅቶቹ አይስማሙም ሲባል መጠንቀቅ ነው ያለብን። ህዝቦች አይስማሙም ነው። እንደ ድርጅቶች ናቸው አዲስ ስምምነት አዲስ ድርድር መጀመር አለበት ተስማምተናል እነሱ ብለዋል አንድ አይነት ያቀያለን ብለዋል ልዩነቶቻችንን እንፈታለን ስላሉ እንደ ድርጅቶች እንደ አንድ ትብብር ለህሉና እንደ ጥምር ድርጅቶች አንድ ላይ ውይይት መጀመር አለባቸው መንግስት ደግሞ ባህሪው መቀየር አለበት አለም አቀፍ መንግስታትና የዓለም አቀፍ ኢንተርናሽናል ኮሚኒቲው ለኢትዮጵያ ያለው እይታ ደግሞ መቀየር አለባቸው። ሁማኒቴሪያን አገሪቱ 130 ሚሊዮን አገር ስለሆነች ተፈርሳለች የሚል ፍራቻና ያለው አገዛዝ ከመድገፍ ይልቅ ዋና ከውሶቹን ችግሮቹን መፍታት እንዴት እንዳለብን የሚለው ለሰመናት ለአመታት ለሰንግር ያህል የቆየው ችግሮቹን ተገንዝቦ ሀቀኛ ኒውትራል በሆነ መንገድ አፕሮች ቢያደርጉ የተሻለ ነገር ለማፍጠር ይቻላል የሚል እምነት አለኝ።
2: እሺ ፕሮፌሰር አጭር ማጠቃለያ አለዎት? ቅድም ካሉት በተጨማሪ መፍትሄ የሚሆናል ተብሎ የሚታሰብ?
3: በእውነት አለኝ። አሁን የተጣመሩት ሁለቱን ነገር ስላለ ከመጀመሪያ አርዕስት ያደረግከው የትብብር መፈጠሩ እና መንግስት የመፍጠሩ አያይዤ አጭር ማጠቃለያ ነው ያለኝ። ይሄ የጋራ አላማ የላቸውም እና እንደዚህ ሊስማሙ አይችሉም የሚለው አንደኛ ከትግራይ ከአፋር ከሶማሌ ከኦሮሚያ ከዙሪያውን ያሉት በዚህ ውስጥ ሰባቱ አንድ የሚያምኑበት ነገር አለ። የኢትዮጵያ ህገ መንግስት መከበር አለበት። በኢትዮጵያ ህገ መንግስት እናድርግ ላይ የጋራ አላማ ነው ያላቸው። ኢትዮጵያ የምትተዳደረው በህብረ ብሔራዊ ፌዴሬሽን ነው በሚለው አንድ ነው ያላቸው ከቲፒኤልኤፍ ጀምሮ። ምናልባት ጥርጣሬ አለ ከተባለ የፋኖዎቹ ይሄንን አይቀበሉም። ምናልባት እሱ ምክንያቱም አሁን መሪዎቹ የሚናገሩት ኢትዮጵያ የብሔር ብሔረሰቦች አገር ስለሆነች እኛ አማራን አድነን የአማራ ክልልን አድነን ከሌሎች ብሔሮች ጋር ደግሞ ኢትዮጵያን አብረን እንገነባና በሰላም እንኖራለን ነው። ይሄ ነው የጋራ አላማቸው። የላቸውም የሚባለው ምናልባትም እንዳይኖራቸው ለመነጣጠል ካልፈለክ በስተቀር ይሄ የጋራ አላማቸው ነው። ይሄ ተገቢ ነው ለማለት ነው። ሁለተኛ በመነጣጠል በጋራ አላማቸው አንድ ስለሌላቸው የተለያየ ኮዝ ነው ያላቸውና በየግል ነው ከነሱ ጋራ መንግስት መደራደር አለበት የሚባለው ያው ለመነጣጠል ካልሆነ በስተቀር እኮ ሌላ መንገድ አለ። አገራዊ መግባባት የሚባል በዓለም አቀፍ ደረጃ ሲሞከርበት የነበረ የተለያየ አስተሳሰብ ያላቸው ድርጅቶችና ኃይሎች በአንድ ላይ ተቀምጠው ችግሮችን በአንድ ላይ የሚፈቱበት እኮ መንገድ አለ። ስለዚህ ባለፈው ጊዜ እንደነበረው እንደከሸፈው የብልጽግና ብሔራዊ አገራዊ ምክክሩ ትተን ተዋጊዎቹ ሁሉ ያሉበት የተለያየ አላማ ያላቸውም ያሉበት በአንድ ላይ መንግስትም ምናልባት እንደ አንድ ወገን ሆኖ አብሮ በጋራ ምንፈታው አንድ ብቻ አይፈታውም ያልኩት እዚህ ላይ ነው። መንግስት ብቻውንም አይፈታውም ነጣጥሎም በመናገር አይፈታውም። ስለዚህ አሁን ለኢትዮጵያ ምን ያስፈልጋታል ችግሮቿን እንፈታ በሰላም ህዝቦቿ እንዲኖሩ ከተባለ እኮ እውነተኛ የሆነ ሁሉም አጀንዳ ያለበት ሁሉንም ያካተተ ገለልተኛ የሆነ አገራዊ ምክክር እኮ ማድረግ ይቻላል። በዛ እኮ መፍታት ይቻላል። ይህን መፍቀድ ያለበት የራሱን ብቻ አድርጎ ከራሱ ጋር ተነጋግሮ መሄድ ሳይሆን ከሌሎቹ ጋር እኩል መነጋገር የሚገባው የኢትዮጵያ መንግስት ነው። ከተፈለገ መንገዱ አለ ለማለት ነው። አቶ ነጋሽ፣
2: እሺ፣ ርዕሱ ሰፊ ነው። ሌላ ጊዜም በሌላ አጋጣሚ እንደገና መመለሳችን አይቀርም። ለዛሬው ግን ሰዓታችን አብቅቷል። በጣም አመሰግናለሁ ፕሮፌሰር ስቀል ጋቢሳ ከዩናይትድ ስቴትስ፣ ዶክተር ብዙነህ ጌታቸው ከዩናይትድ ኪንግደም እና ዶክተር አብዲ መሐመድ ቡባል ከብራሰልስ ቤልጅየም ለሰጣችሁኝ አስተያየት መልካም ምሽት። እዚህ አውሮፓ ላላችሁት፣ አሜሪካ ላሉት ደግሞ መልካም ቀን።
1: ነጋሽ መሐመድና ተወያዮቹን እኔም አመሰግናለሁ። አድማጮቻችን እንግዲህ በመከታተል ላይ የቆያችሁት የዕለተ እሁድ የቀጣ ስርጭታችን የውይይቱን ጨምሮ ማለት ነው ወደ መገባደዱ ተቃርቧል። አጠቃላይ ስርጭታችን በስርጭታችን ላይ በቀጣ ስርጭት አስተያየት ጥቆማ መረጃ ሰጥቶ ለነበራችሁ ሁሉ ስታደምጡ ለነበራችሁ ሁሉ ምስጋናችን ትልቅ ነው። ለመላው የኦርቶዶክስ ክርስትና እምነት ተከታዮች ደግሞ በድጋሚ መልካም የመስቀል በዓል እንዲሆንላችሁ እንመኛለን። ስርጭቱን በመምራት እኔ ታምራት ዲንሳ ከእናንተ ጋር ቆይቻለሁ። የነገ ሰው ይበለን። ጤና ይስጥልን።